እዚ ካብ ፍራይት ሬድዮ ስቱትጋርድ ዝፍኖ ሬድዮ ኤርትራ እዩ። ሬድዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርትስ ካብ ሉ ዝጥቀሙ ከዓ ብ102 ይፍኖ

Freies Radio von Stuttgart, Redi Etra, sendet jeden Samstag von 11 Uhr von bis 12 Uhr auf eritreische Sprache Tigrinya. كرات سمعتنا كما يحضركم كما يكنيكم لومي قدام على الثلاثة حدار كل تشعن عسران شدش دانيو مدبات حيزة قريبا له مدب عربي تسفاي تخليه مجم مريع أرس زينا حيل السلام كسيسو لوخ بجل هكدف مثل بسلطان قبسي تراخيبو كلتين هاجرات دبلوماسيه وزمدنا بيتيخن حبرة أفريكا وطرتات كهاد تسويعو مرحب جل هقدف جبسي كايراتيو زيانا بزرزر حيل سلام تقرأي كسيسو أبسيميني تيبيا مداوبتي كلات تقرأي أمحران عفارن داغم سولع وق قدماي سمونو اب زقطرو لوان مسراويت مكل خال ايتيبيا تسلفو حيلتات تگراي زواغا زلو حيل سلام بزبل تگراي زبحال بمنگستي ايتيبيا زدگف سراويت ايرترا ابتي وق بغطا يساتف الله كبل كسيسو يلو بي بي سي منگستي ايرترا بوغونو زبله بي بي سي ايتي زقرب زلو كسي سرعت بلصغنا كابوش طاوي قلولاواتو አልቦ ንምጥምዛዝ ዝፈጥሮ ልሙድ ምስምስዩ ክብል ከም ዝነፀጎ ኣብቲ ንቢቢሲ ዝሃቦ ምላሽ ገሊፁ ክብል ኣስሚሩሎ ቢቢሲ ምክትል ኣዛዚ እቲ ሓራ መሬት ተባሂሉ ዝፍለጥ ኣንጻር ሓይልታት ትግራይ ዝቃለሱ ዕጡቓት ኮሎኔል በርሀ በራኺ ወድራያ ካብ ኣብ ዓውዲ ውግእ ምስ ቢቢሲ ኣብ ዝገበሮ ቃለ ምሕተት እቲ ግጭት ካብ ተራ ጎንፂ ሓሊፉ ናብ ሙሉእ ኩናት كم زيت ساقا غري كليسو نسو عبدر كبلو جنبار عفار بفلاي اب كبابي اريبت اريبتن برخاتات ابعلن ارمي 59 كلتن ناي حيلتا تگراي عطوات اوغوغمن سراويت ايرتران بحبار تسلفام يواغو كم زلو كليسو سراويت يترا ابتي وق بدرجه حاجز ديو ويس كم سرع سراويت تسلفو يوز واغا زلو ناي نزبل حتو ناي يترا حيلتات مخانهم كي مراغوتهم انتايو نزبل حتو اب زهابو ملاش كولينيل برهيم كلتيو عينت تساتفو كم زلو غليصو ناي مكانايز التخسي دغف ذهب حيل الله اتي قال حيل كا ተንቀሳቃሲ ዝተፈላለየ ሽም ዘለዎም ምስ ናይ እጉጉሙ ምንቅስቃስ ዓፋር ማለት እዩ ዝሓወሰ ሻዕብያ ዝተሓባበሩን ዝመርሑን ሓይልታት ኣለዉ ዝበለ እቲ ምክትል ኣዛዚ ኣብ ውግእ ናይ ዝተቐትሉን ወተሃደራት ወተሃደራዊ ክዳንን ከምኡ ውን ኣብ ገጾም ዘሎ ምልክት ናይ ገለ ብሄራት ትግራይ ኤርትራ ማለት ዝጥቀምሉ መሸለኽ ከምዚ መሸለኽ ናይ ኤርትራ ሰራዊት ምዃኖም ከም ዘረጋገፀ ተዘራሪቡ ተዛሪቡ እቲ ናይ ኤርትራ ሓይሊ ሓላፍ ዘላፍ ዘይኮነ ስሩዕ ውግእ ዘካይድ ጥምር ዝበለ ሓይሊ ምዃኑ እውን ወሲኹ ገሊፁ ብዛዕባ ተሳታፍነት ሰራዊት ፌደራል ግን ዝሃቦ እኳ እንተዘየለ ንበይኖም ከም ዘይኮኑ ይግለጽ እዩ ኣብ ዝሓለፈ መዓልታት ኣብ ክልል ዓፋር ወተሃደራት ኤርትራ ዶብ ኢትዮጵያ ጥሒሶም ምስ ዕጡቓት ህወሓት ተሰሊፎም ይዋግኡ ምህላዎምን ወተሃደራትን ወተሃደራዊ ንብረትን ከም ዝተማርኹን ሓላፊ ኮሚሽን እቲ ክልል ኣቶ መሓመድ ዓሊ ንቢቢሲ ገሊፁ ይብል ፕረሲደንት እታ ክልል ኣወል ኣርባ እውን ካብ ኣልጀዚራ ቀሪቡ ተመሳሳሊ ክሲ ኣቕሪቡ ኣሎ እዚ ግን ዝተማርኹ ይኹኑ ካልእ ንፁር ዝኾነ መረጋገፂ ወይ ብሳልሳይ ኣካል ዝኸውን ኣብ ዝቀረበ መግለፂ የለን
ይሁን እምበር ሚኒስተር ዜና ኤርትራ አቶ የማነ ገብረ መስቀል ነዚ ዝቀርብ ዘሎ ክስታት አሜልኪቱ ንቢቢሲ ኣብ ዝሃቦ ምላሽ ነቲ ክሲ ነፂግዎ ክብል ኣስሚሩሎ ቢቢሲ ኣቶ የማነ ስርዓት ብልፅግና ኣብ ዝተፈላለየ ክፋላት እታ ሃገር ባዕሉ ካብ ዝፈጥሮም ዘሎ ብዙሓት ውሽጣዊ ግጭታት ኣቓልቦ ንምጥምዛዝ ንጎረባብቱ ምኽሳስ ልምዲ ገይርዎ እዩ ክብል መሊሱ ኣቶ የማነ ኣቐዲሙ ብመንገዲ ኤክስ ዝሃቦ መግለፂ ፖትመኪን ኢሉ ዝፅውዖ ሰልፊ ብልፅግና ኣፍ ደገ ባሕሪ ብሓይሊ ንምውናን ኣንጻር ኤርትራ ተፃባኢ ጓስጓስ ብምክያድ ምስ ሶማሊላንድ ዘይሕጋዊ ስምምዕ ብምኽታም ልእላውነት ጥሒቱ ንረብሓ ኢማራት ኣብ ቤንሻንጉል ጉሙዝ ንዳዕመል ሰሪዕ ወታደራዊ ማዓስከር ብምሃብ ድማ ኩናት ሱዳን የጋዳሎ ስለዚ ንኤርትራ ቀንዲ ዕላማ ዝገበረ ምንጪ ዞባዊ ወጥሪ ባዕሉ እቲ ስርዓት እዩ ክብል ከሲሱ ነይሩ እዩ ኣብዚ ጉዳይ ሱዳን ዝበሎ ሚኒስተር ጉጅለ ህግደፍ ግን ኣብዚ ጉዳይ ሱዳን ንዝበሎ ሚኒስተር ጉጅለ ህግደፍ ግን ብልፅግና ጥራሕ ዘይኮነ ጉጅለ ህግደፍ እውን ሰላም ሱዳን ንምዝራግን እዚ ኩሉ ዕንወትን ንክወርድ ዓብዪ እጃምዩ ኣበርኪቱን ዘበርክት ዘሎን ልኡኽ ጉጅለ ህግደፍ ምስ ሰበ ስልጣን ግብፂ ተራኺቡ ብሓላፊ ቁጠባዊ ጉዳያት ጉጅለ ህግደፍ ዝምራሕ ላዕለዋይ ልኡኽ ምስ ሰበ ስልጣናት ግብፂ ከም ዝተራኸበ ማዕከን ዜና ጋዜጣ ሓዳስ ጋዜጣ ጉጅለ ህግደፍ ሓቢራ እቲ ብሓላፊ ቁጠባዊ ጉዳያት ጉጅለ ህግደፍ ኣቶ ሓጎስ ገብሪ ህወት ሚኒስተር ንግድን ኢንዱስትሪን ኣቶ ነስረዲን መሓመድ ሳልሕን ዝቆመ ላዕለዋይ ልኡኽ ምምሕዳር ጉጅለ ህግደፍ ብ30 መስከረም 2026 ዓ ም ፈረንጂ ኣብቲ ምስ ሚኒስተር ጉዳያት ወፃእን ኣህጉራዊ ምትሕግጋዝን ዶክተር በደር ዓብደልዓጢ ዝተገብረ ርክብ ትግባረ ኣቐዲሙ ዝተገብረ ስምምዓትን ብምግምጋም ኣብ ንግድን ብቐንዱ ከዓ ኣብ ዓይነታት መግቢ ጥረ ነገራትን መሳርሕታትን ህንፃ መድሃኒት ሕርሻ ሃብቲ ዓሳን መጓዓዝያ ዓታት ድሕሪ ቀትሪ ኣብ ካይሮ ምስ ሚኒስተር ጉዳያት ወፃእን ኣህጉራዊ ምትሕግጋዝን ግብፂ ዶክተር በድር ዓብደልዓጢን ሚኒስተር መጓዓዝያ ሌተናል ጀነራል ካምል ኣልወዚርን ብተናፀል ተራኺቡ ከም ዝዘተ ጋዜጣ ጉጅለ ህግደፍ ሓዳስ ኤርትራ ሓቢራ ከምኡ ውን ኣብ ክልተኣውን ዞባውን ጉዳያት ተዘራሪቦም ይብልቲ ሓበሬታ ክልቲኦም ሰበ ስልጣናት ጉጅለ ህግደፍ ቅድሚ ክልተ ሰሙን ናብ ርእሰ ከተማ ስዑድ ዓረብ ርያት ብምብፃሕ ምስ ሰበ ስልጣን ንግስነት ስዑድ ዓረብ ተዘራሪቦም እምባሮም ይዝከር ምስ ሚኒስተር መጓዓዝያ ሌተናል ጀነራል ካምል ኣልወዚር ዝተገብረ ርክብ ከዓ ኣብ ፅላታት ወፍርን ባሕርን ዘተኮረ ዩ ነይሩ ዝበለ ኮይኑ ዝሃቦ ዝርዝር መግለፂ ግን የለን እዚ ከዓ ከም ወትሩ ንፕሮፓጋንዳ ሃልኪ ካብ ምዃን ዝሓልፍ ኣይመስልን ብዙሕ ግዜ ከምኡ ስለ ዝተባህለን ዝተኻየደን ምስ ዝተፈላለየ ሃገራት ከምዚታት ከም ዝተኻየደ እውን ዝዝከር እዩ ኣብቲ ርክባት ብወገን ጉጅለ ህግደፍ ዋና ኣካየዲ ስራሕ ባንክን ኣባይትን ንግድን ኣቶ ብርሃነ ገብሪ ህወትን ፈፃሚ ጉዳያት ኤምባሲ ጉጅለ ህግደፍ ኣብ ግብፂ ኣቶ ኣማን ዓብደልዋስዕን ከም ዝነበሩ ተሓቢሩ ክልቲአን ሃገራት ዲፕሎማስያዊ ዝምድና በቲኸን ምምሕዳር ጉጅለ ህግደፍ ነቲ ስርዓት ብልፅግና ዝወስዶ ዲፕሎማሰኛታት ናይ ምስጓግ ስጉምቲ ኣብ ዝሃቦ ምላሽ ምስቲ ስርዓት ዝፀንሖ ዲፕሎማስያዊ ርክብ ሙሉእ ብምሉእ ክበትኮ ከም ዝኾነ ኣፍሊጡ ሚኒስትር ጉዳያት ወፃኢ ብልፅግና ብሓሙስ ዕለት 1 ጥቅምቲ 2026 ዓ ም ፈረንጂ ኣብ ዘውፅኦ መግለፂ ብሰንኪ ተግባራት ተፃብኦ ጉጅለ ህግደፍ ኣብ ርእሰ ከተማ ኣስመራ ዘሎ ኤምባሲኡ ከም ዝዕፆ ብምግላፅ ኣብ ኣዲስ ኣበባ ዝርከቡ 10 ዲፕሎማሰኛታት ጉጅለ ህግደፍ ኣብ ውሽጢ 48 ሰዓታት ክወፁ ከም ዝኣዘዘ ኣፍሊጡ ነይሩ ጉጅለ ህግደፍ ብወገኑ ኣማሲኡ ኣብ ዝሃቦ ግብረ መልሲ ነቲ ተፃባኢ ዝበሎ ውሳነ ስርዓት ብልፅግና ብምንቃፍ ኣዲስ ኣበባ ንዕጡቓት ኤርትራውያን ተቃወምቲ ብምዕጣቕ ኣብ ኤርትራ ውሽጣዊ ግጭት ብምስዋር ናይ ስርዓት ለውጢ ክትፈጥር ትፍትን ከም ዘላዩ ከሲሱ ሚኒስትሪ ጉዳያት ወፃኢ ጉጅለ ህግደፍ ኣብ ዘውፅኦ ጋዜጣዊ መግለፂ ኣብ ኢትዮጵያ ዝርከብ ፈፃሚ ጉዳያት ቢንያም ብርሀ በቲ ውሳነ ዲፕሎማስያዊ ኣፍልጦን ሓለዋን ከም ዝተነፍጎ የመልክት ኣብ ከምዚ ዝበለ ኩነታት ኤርትራ
ዓፀፋ ምላሽ ካብ መሃብን ምስ ኢትዮጵያ ዝህልዋ ርክብ ሙሉእ ብምሉእ ካብ ምብታኽን ካልእ ኣማራፂ የበላን ክብል ካብ ኣስመራ ኣፍሊጡ ኣሎ። ኣብ ኩሉ እዚ ፈታኒ እዋን ኤርትራ ነቲ ሓደገኛ ምዕራግ ናይቲ ወጥሪ ብምውጋድ ትዕግስትን ንምውጋድ ትዕግስትን ምቁጣብን ከተርኢ ፀኒሓላ ዝበለቲ ካብ ኣስመራ ዝወፀ መግለፂ ኢትዮጵያ ንዝሓለፈ 3 ዓመታት ብምስምስ ኣገዳስነት ልዑላዊ ኣፍ ደገ ባሕሪ ኣብ ልዕሊ ኤርትራ ወግዓዊ ኣዋጅ ኩናት ክትቅስቅስ ምፅንሓ ይኸስስ። ብወገን ኣዲስ ኣበባ ኣቐዲሞ ዝወፀ መግለፂ ኣብ ኣዲስ ኣበባ ዝርከቡ 10 ዲፕሎማሰኛታት ጉጅለ ህግደፍ ፖርሶና ኖን ግራታ ኣፍሉጦን ሓለዋን ዝተነፍጎም ውልቀ ሰባት ምዃኖም ከም ዝኣወጀዩ ኣነፂሩ እቶም ብስም ዘይተጠቕሱ ዲፕሎማሰኛታት ውዕል ዲፕሎማስያዊ ዝምድናታት ቬና ብምጥሓስ ኣብ ልዕሊ ኢትዮጵያ ቀጥታዊ ሓደጋ ኣብ ዝስዕብ ነጥፈታት ብምስታፎም ክወፁ ከም ዝተወሰነዩ እቲ መግለፂ ዝጠቅስ። ኣብ ኣዲስ ኣበባ ዝርከቡ ብኣቶ ቢንያም በርሀ ዝምርሑ ዲፕሎማሰኛታት ጉጅለ ህግደፍ ወከልቲ ሃገሮም ኣብ ኢትዮጵያን ሕብረት ኣፍሪቃን ምዃኖም ይፍለጥ። ኣብቲ ኣብ 2018 ዓ.ም ፈረንጂ ድሕሪ 20 ዓመታት ናብ ንቡር ተመሊሱ ዝነበረ ዝምድናታት ኣስመራን ኣዲስ ኣበባን ድሕሪ ኩናት ትግራይ ውዕል ፕሪቶርያ ቀልጢፉ እናሓርፈፈ ምምፁ ይፍለጥ። ቀዳማይ ሚኒስተር ኣብይ ኣሕመድን መራሒ ጉጅለ ህግደፍ ኣቶ ኢሳያስ ኣፍወርቅን ኣብ ሓምሌ 2018 ዓ.ም ኣብ ኣስመራ ስምምዕ ሰላምን ምሕዝነትን ድሕሪ ምፍራሞም ኣብ ርእሲ ከተማታቶም ኤምባሲታት ብምኽፋት ዝምድናታቶም ናብ ደረጃ ኣምባሳደራት ክብ ኢሉ ከም ዝነበረ ዝፍለጥ እዩ። እንተኾነ ኩናት 2 ዓመት ትግራይ ብስምምዕ ፕሪቶርያ ዶ ምስ በለ ርክብ ክልቲኦም መራሕቲ ኮንቆልቁልን ውክልናታቶም ናብ ደረጃ ፈፃሚ ጉዳያት ቻርጅ ዲ ኣፌርስ ክወርድ ግዜ ኣይወሰደሉን። እቲ ዝተገብረ ስምምዕ መሪሕነት ወያነ ንምህራምን ምጥፋእን ስለ ዝነበረ እንተኾነ ግን ከጥፍእዎም ስለ ዘይከኣሉ ኩናት ደው ብምባሉ መራሒ ጉጅለ ህግደፍ ሽዑ ተኸሊፍና ክብል ተዛሪቡ። እቲ ብሰንኪ ኣብ መንጎ ክልቲአን ዝነበረ ኩነተ ኩናት ንዓመታት ተዓፅዩ ዝነበረ ኤምባሲ ኤርትራ ብ16 ሓምለ 2018 ዓ.ም እዩ መራሕቲ ክልቲኦም ሃገራት ካብ ኣብ ዝትረኽብሉ ኣብ ኣዲስ ኣበባ ብወግዒ ተኸፊቱ። እዚ ብክልቲኦም ሚኒስትርታት ጉዳያት ወፃኢ ተወሲዱ ዘሎ ስጉምቲ ነቲ ደባዊ ኩናት ክልቲአን ሃገራት ኣብ 1998 ዓ.ም ፈረንጂ ዝተወላዓሉ እዋን ዘዘኻኽር እዩ። ኣብቲ እዋን ኢትዮጵያ ተመሳሳሊ ስጉምቲ ብምውሳድ ነቶም ኣብታ ኣብ ሕብረት ኣፍሪቃ ዝተወከሉ ዲፕሎማተኛታት ናይ ኤርትራ ከይተረፈ ኣሰናቢታቶም ምንባራ ይዝከር። ኩናት ድሕሪ ምውልዑ ንሓያለ ኣዋርሕ ኣብ ኣዲስ ኣበባ ዝፀንሐ ኣብታ ሃገር ዝነበረ ኣምባሳደር ግርማ ኣስመሮም ብ10 ለካቲት 1999 ዓ.ም ፈረንጂ ኣብ ውሽጢ 24 ሰዓታት ክወፅእ ተኣዝዩ። ብኻል ወገን ሚኒስትሪ ጉዳያት ወፃኢ ኢትዮጵያ ብስቶም 10 ኤርትራውያን ዲፕሎማሰኛታት ጉጅለ ህግደፍ እንተላይ ፈፃሚ ጉዳያትን ኣብ ሕብረት ኣፍሪቃ ዝተመደቡ ዲፕሎማሰኛታትን ከምኡውን ሓደ ግብፃዊ ዲፕሎማት ተቐባልነት ዘይብሉ ሰብ ፐርሶና ኖን ግራታ ብምባል ኣብ ውሽጢ 48 ሰዓታት ካብቲ ሃገር ክወፅእ ኣዚዙ እዩ። ጋዜጣ ኣህራም ኦንላይን ንዲፕሎማስያዊ ምንጭታት ብምጥቃስ ከም ዝዘርግሖ ግብፂ ብወገና ነቲ ዲፕሎማሰኛኣ ካብ ኣዲስ ኣበባ ናይ ምስጓግ ስጉምቲ ዘሕዝን ዘይምኹኒን ብምባል ነፂጋቶላ። ካይሮ ብተመሳሳሊ ኣብ ግብፂ ንዝርከብ ኣማኻሪ ኤምባሲ ኢትዮጵያ ኣብ ውሽጢ 48 ሰዓታት ካብ ሃገራ ክወፅእ ኣዚዛ። እቲ ምንጪ ንጋዜጣ ኣህራም ኦንላይን ኣብ ዝሃቦ ቃል ግብፂ ኣብ ውሽጣዊ ጉዳይ ካልኦት ሃገራት ኢድ ናይ ዘይምእታዊ ፖሊሲ ከም እትኽተል ብምግላፅ ኢትዮጵያ ግን ነቲ ኣብ ውሽጣ ዘጋጥማ ዘሎ ተኸታታሊ ውድቀታትን ቅልውላዋትን ኣብ ናይ ደገ ምትእትታው ናይ ምልጋብን ኣቓልቦ ናይ ምጥምዛዝን ልምዲ ከም ዘለዋ ገሊፁ። ይኹን እምበር ሰለስቲአን ሃገራት ኣብ ጉዳይ ሱዳን ይኹን ኣብ ናይ ንንሕድን ምፍሕጫርን ናብ ኩናት ምውጣጥን ናይ ቃላት ኩናትን ክስማዕ ፀኒሕ እዩ።
ሕብረት ኣፍሪካ ወጥሪታት ክሓድ ፀዊዑ ኮሚሽን ሕብረት ኣፍሪካ ኣብ መንጎ ኤርትራን ግብፅን እናበኣሰ ዝኸይድ ዘሎ ወጥሪ ብዓብዪ ኣሻቕሎት ይከታተሎ ምህላው ብምግላፅ ሰለስቲአን ኣባል ሃገራት ዝለዓለ ዓቕሊ ክገብራን ነቲ ዞባ ናብ ዝገደደ ቅልውላው ዘእቱ ስጉምትታት ካብ ምውሳድ ክቁጠባን ኣጥቢቑ ፀዊዑ። እቲ ኮሚሽን ኣብ ዘውፅኦ መግለፂ ሰለስቲአን ሃገራት ነቲ ዘሎ ወጥሪ ዘጋድድን ዞባዊ ቁጠባውን ፖለቲካውን ምርግጋእ ኣብ ሓደጋ ዘውድቕ ስለዝኾነ ዝኾነ ዓይነት ተግባራት ወይ መግለፂታት ካብ መሃብ ክቁጠባ ኣተሓሳሲቡ። ኣብ መንግአን ዘሎ መስመራት ርክብ ቀጻሊ ኮይኑ ክፀንሕ ኣገዳሲ ምዃኑ ዘስመረ እቲ ኮሚሽን እተን ሃገራት ንፍልልያተን ብመሰረት መትከላት መራሕ መስራቲ ውዕል ሕብረት ኣፍሪቃ ብዝተለምዱ ዲፕሎማስያዊ መስመራትን ሰላማዊ ዘተን ክፈትሕኦ ተማሕፂኑ። እዚ ፀዋዒት ሕብረት ኣፍሪቃ ዝመፅእ ዘሎ ኣዲስ ኣበባ ምስ ኣስመራን ካይሮን ዝፀንሐ ዲፕሎማስያዊ ርክባት ኣብ ዝለዓለ ጥርዚ ወጥርን ኣብ ዝበፅሓሉ ዘሎ ወሳኒ እዋን እዩ። ኮሚሽን ሕብረት ኣፍሪቃ ምስተን ዝምልከተን ሃገራት ብምምኽኻር ወጥሪ ንምህዳእ ናብ ናይ ዘተ ጎደና ንምምላስን ፍልልያት ብሰላማዊ መንገዲ ንምፍታሕ ኣብ ዝግበር ፃዕሪ ዘድሊ ደገፍ ንምሃብ ድሉ ምህላው ደጊሙ ኣረጋግፁ። ይኹን እምበር ሕብረት ኣፍሪቃ ካብ ዘረባን ፃዋዒትን ሓሊፉ ኣብ ሃገራት ኣፍሪቃ ዘጋጠመ ይዕበ ይንኣስ ፀገማት ዝፈትሖ ሽግራት የለን። ካል መራሕ ጉጅለ ህግደፍ ሎሚ ናብ ካይሮ ኣትዩ ሕጂ ኣብ ስቱድዮም ሰዓት ዝረኸብ ኮይ ኩራት ሰማዕቲ ፕረዚደንት ኤርትራ ኢሳያስ ኣፈወርቂ ኣብ ዋዕላ ዞባዊ ድሕነት ንምስታፍ ኣብ መንጎ ክልቲአን ሃገራት ዘሎ እስትራቴጂያዊ ዝምድናታት ንምብራኽን ብዕድመ ፕረሲደንቲ ዓብደልፈታሕ ኣልሲሲ ናብ ግብፂ ኣምሪሑ ይብል ሓበሬታ ሚኒስተር ዜና ጉጅለ ህግደፍ ኣቶ የማነ ገብረ መስቀል ኣብ ማሕበራዊ መራኸቢ ኤክስ ከም ዝገለፆ ኣቶ ኢሳያስ ኣፈወርቂ ሎሚ ንግሆ 3 ጥቅምቲ ናይ ስራሕ ምብፃሕ ንምክያድ ናብ ግብፂ ዝተጓዕዘ ኮይኑ ኣብ መንጎ መራሕቲ ሃገራት ኣብ ዝካየድ ላዕለዋይ ዋዕላ ክሳተፍ ይብል እዩ። እቲ ዋዕላ ብቐንዱ ኣብ ሓበራዊ ድሕነት ምርግጋእን ሽርክነትን ዘተኮረ ምዃኑ ዝሓበረ ሚኒስተር የማነ እዚ መድረኽ ንጉዳያት ዞባ ቀይሕ ባሕሪ ወሽመጥ ዓደን ወሽመጥ ዓረብ ከምኡውን ተፋሰስ ኒል ኣመልኪቱ ክካየድ ዝፀንሐ ተኸታታሊ ዘተታት መቐፀልታ ምዃኑ ኣረድዩ ይብል። ኣብዚ ጉዕዞ መራሕ ጉጅለ ህግደፍ ኣቶ ኢሳያስ ኣፈወርቂ ምስ መዘናኡ ፕረሲደንት ዓብደልፈታሕ ኣልሲሲ ኣብ ምሕያል ክልተኣዊ ዝምድናታት ፀጥታን ቀይሕ ባሕሪ ከምኡውን ዘዋቢ ምትሕጋዝን ዘተኮረ ሰፊሕ ዘተ ከካይድ ትፅቢት ይግበረሉ ይብል። ክቡራት ሰማዕቲ እቲ ናይ ዜና መደብ ኣብዚ ይተቐለል።

0: ናይ ንብዓት መዓልቲ ብምባል ከይዶም በፂሖሞም ነቢዖም ኣብቲ እዋንቲ ከዓ ኣቦ መንበር ናይ ኤሮጳ ሕብረት እውን ምስኦም ኣሰኒ በፂሕዎም ነይሩ። በንጻሩ ግን ኣብ ኤርትራ ብላቕፅን በሽካዕላልን ኣፅናቲ ጉጅለ ህግደፍ ከምቲ ዝበልክዎ እንታይ እዮም ክገብሩ ከይዶም ንዓዲ ጥልያን ብምባል ስሒቕዎም እምበር ብክብሪ ንዓዶም ኣትዮም ኣብ ዓዶም ሓመድ ዓዶም ክለብሱ ምተገብኦም መንጊ ጥልያን እውን ኣብቲ እዋንቲ ፈቒዱ ነይሩ እዩ። ካብኡ ሓሊፉ ከዓ ዓመት ዓመት እውን ናይ ሓዘን መዓልቲ ተባሂሉስ ባንዴራ ኣውርዳ ኣቢልካ እውን ክሕዘነሉ ዝግባእ እዩ ነይሩ። እንተኾነ ግን ብመደብ ዝገብሮ ገና እውን ዘይጠፍኡ ከጥፍእ ዝሰርሕ ዘሎን ክሰርሕ ዝፀንሐን ኣብ ዘይምልከቶም ኩናት እውን ኣብ ዝሓለፈ ቅድሚ 2ልተ ዓመት ኣብ ትግራይ ኣሸሓት መንእሰያት ጠፍዮም እዮም። መርድእ እውን ኣይነገረን እሞ ነዚ። ስለዚ ነዚ ካብዚ ገለ ወለዲ ናይዞም ግዳያት ዝበልዎ ኣሎ ሞ ንስማዕ ዮ
1: ከመይ ኣለኹም? ኣብ ላምፔዶዛ ኣለና ምስ ኣቦይ ካሕሳይን ምስ ሚክኤልን ኣብ ላምፔዶዛ ኣለና። ኣቦይ ካሕሳይ ሎም መዓንቲ ንምንታይ ኣብ ላምፔዶዛ ኣለና?
2: ወሎሚ ኣነ ሕጂ ሎም መዓንቲ የፈለማየ ዝኣቱ ዘለኹን ኣብዚ ናይ ጓለይ ምብፃሕ ኣሎ ዝኮርዮም ዓመት ዓመት ኢሎምኒ ካብኡ ልክዕ ንዓና ኢሎምኒ ዓመት ተመዝጊበ ለዘበን እታ መዓልቲ ነጊሮምኒ እወ ኣነ ሰሊና ጓለይ ጓል 13 14 እያ መርዓት እያ ዕሸል እያ ልክዕ ምስ መሓዙታ ገዲፋትኒ ካብዛ ገዛ ከይዳ ኣነ ሰበይተይን ወፂንዓና ነርና ብጋጣሚ ምፅእ ተበልና ግን መርዓት እያ ገዲፋትና ከይዳ ኣብ ሰለስተ ወርሒ ከዓ ጓልካ መይታ ዝብል ተረድአ ኣብ ሓዘን መዋእለ ይነብር ኣለኹ። ኣነ እኳ ኣብ ዓዲ ከለኹ ትህሉ ትኸውን ትሬይስኣ ስለ ዘይረአኹ እቲ ኩነታታ ስለ ዘይረአኹ ትህሉ ትኾን ምስ ሓደ ፃዕዳ ሓቢእዋ ይብል ነይረ። ልክዕ ናብ ሆላንዲ ምስ መፃኹ ግን ጓላይ ኣብ ሸሻ መይዳ ንጉሆን ምሸትን ክዝከር እቲ መንጥዕና ናይ ሃቦም እተን ንዕኦም ንጉሆን ምሸትን ሓደ ሓርበኛ ደኣሉ ዝዝከር እምበር እዚኦም ኣቃላይ ዝጠፉ ቆልዑቶም ሕፃውንቲ እዮም። ነዚኦም ትዝክርዎም ዘለኹም ብምልኦም ኣፍሪቃ ብምልኦም ኤሮጳ ብምልኦም እዞም ኣጣልያ ነዞም ቆልዑ እዚኦም ንጉሆ ንጉሆ ዝዝክርዎም ዘለኹም ኣብ ዓመቶም ኣብ ዓመቶም ኣነ ሓጎሰይ ወሰን የብሉን ሓዘንተኛ እየ እሞ ግን እዚ ጉዳይ እዚ ምስ ረአኽዎ ብጣዕሚ ዋላ ተነብዓተይ ምኽልካል እንተ ደዓበየኒ እቲ ህዝቢ ምስ ረአኽዎ ዘይፈልጡና ሕፃውንቲ ቆልዑት ገለ ካብ ኣሜሪካ ገለ ካብ ኩሉ ኤሮጳ ተኣኻኺቦም ሕፃውንቲ እዮም። ደቂ 12 ክንዲ ደቅና ይኮኑን እዮም ኣብኡ ተኣኪቦም ናይዞም ቆልዑትና ዝክር ክገብሩ ምስ መፁ ኣነ ብጣዕሚ ተሓጉሽና ተሓቢእና ንነብር ነርና። ኣነ ዛሎም መዓንቲ መሪሖም ንዝመፁ ኣሕዋተይ ግን ኣነ ሓጎሰይ ወሰን የብሉን ሎሚ እየ ተቓቢፀ ጓለይ ከምዘይላ እምበር ኣነ ጓለይ ትህሉ ትኾን ይብል ነይሮ ሞ ሎሚ ብትናታ ምስ ረአኹ ምስ ውዓልኩ ጓለይ ከምዘይላ ስማ ክፅዋዕ ምስ ሰማዕ እኳ እዋይ እዛ ጓለይ ሓቂ ባየላን እያ ኢለ ኣሚነ። ሕጂ ግን ንምምልኹም ኣፍሪቃ ዘለኹም ኣጣልያን ሕማቕ ኣይትርከቡ ብጣዕሚ ኣምላኽ ተሃገርኩም ለምለም ይግበረልኩም። ኣነ ሕጉስ እየ ነዞም ስደተኛ ነዞም ቆልዑ እዚኦም ክትብሉ ካብ ገዛ መሊቆምና ዋላ ሓንቲ ፈልጡ ይብል ምድረባዳ ይፈልጡ ባሕሪ ይፈልጡ ከይድካ ንኤሮጳ ከይድካ ፀለል ትብል ከይድካ ናፃ ተጎይኡ ዝመስሎም ነይሩ እሞ እዚ ጉዳይ እዚ ብጣዕሚ ንሕና እዚ ሎም መዓንቲ ብዙ ውዒሉ እየ ዘለኹ መቃበጫ ጓለይ ተቓቢፀ ዝኸይድ ዘለኹ ኣነ ሕማቕ ኣይትርከቡ ብምልኹም ኤሮጳ ዘለኹም ኣሸሓት ኣነ ንኣነ እሞ ፅንዓት ይሃብካ ዝግብኣኒ ንዓኹም እውን ትትነዕብዎ ዘለኹም ንኹላና ፅንዓት ይሃበና እዚ ወዲ ሓንኩም
3: ኣነ ሚክኤለ ገር ኣምላኽ ይበሃል ካብ ሆላንድ መፅ ብምኽንያት መበል 13 ዝኽሪ ናይዞም ደቅና ማለት እዩ ንኸብዕል ናብዚ መፅእ ኣለኹ። ናይ ብሓቂ ወደይ ወዲ 14 ኣብዛ ባሕሪ ጠፊኡ ማለት እዩ። ሓፈሻዊ ንኹሉ ህዝቢ ዓለም ንኩሉ ብፍላይ ንህዝቢ ጥልያን ነዚ ናይ ናብ ባሪዛ ብጣዕሚ እየ ዘመስግን የቐኒ የለና ናይ ብሓቂ ሕማቅ